ምድር አስጋ ይወጻለን ምግባችንን የለቱ አውቀስተን ይቀርበለን የበደልንህም ቢኖር ወንድማችን የበደለን ነገር እንዳቅማችን እኛም እንድንል ይቅር በገሃነም አክፉ ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግሥት የማያገኛት እልፈት

በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ ማርያም ሆይ መቤቴ ሆይ ድንግል

ጠፋለሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን